የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የማክሰኞ ሰኔ 9 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሲሮ ማላንካራ ምእመናን በአውሮፓ የተስፋ መልእክተኞች እንዲሆኑ ማበረታታቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዓለም የድሆች ቀን መልእክት እግዚአብሔር የድሆች መጠጊያ ነው ሲሉ ማስገንዘባቸውን በሁለተኛው ዜናችን እናቀርብላችኋለን። በባርሴሎና የሚኖሩ አንድ ኬንያዊት እህት ርዕሰ ሊቃነ ጳጳሳቱ በሀገሪቱ ያደረጉት ጉዞ ተሐድሶን እንደሚያመጣ ጸሎት እንደሚያደርጉ መገለጹን የተመለከተ ዘገባ በሦስተኛው ዜናችን እናቀርብላችኋለን። በመጨረሻም የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራቱ ኃይሌ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን እመኝላችሁ። የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሲሮ ማለንካራ ምእመናን በአውሮፓ የተስፋ መልእክተኞች እንዲሆኑ አበረታቱ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአውሮፓ የሚኖሩ የሲሮ ማለንካራ ካቶሊካዊ ምእመናን የቤተ ክርስቲያናቸውን ቅርስ መሠረት በማድረግ ቤተ ክርስቲያናቸው መቶኛ ዓመት መታሰቢያን ለማክበር በምትዘጋጅበት ወቅት የተስፋ መልእክተኞች እንዲሆኑ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሰኞ ሰኔ 9 2018 ዓመተ ምህረት በአውሮፓ የሚኖሩ የህንድ ሲሮ ማለንካራ ካቶሊካዊት ቤተ ክርስቲያን ቤተ ክህነትንና ምእመናንን በቫቲካን ተቀብለዋል። ቅዱስነታቸው ለእንግዶቹ ባደረጉት ንግግር የሲሮ ማለንካራ ካቶሊካዊት ቤተ ክርስቲያን መቶኛ ዓመቷን ለማክበር ረጅም መጓዟን አስታውሰው ይህም እድገትን በማሳየት ዛሬ ወደ ሙሉ አንድነት የደረሰችበት ጊዜ እንደሆነ አስታውሰዋል። የቀድሞው ርዕሰ ሊቃነ ጳጳሳት ፒዮስ 11ኛ እንደ ጎርጎሮሳውያኑ በ1932 ዓመተ ምህረት ክርስቶስ የእረኞች አለቃ በሚል ርዕስ ያወጁትን ሐዋርያዊ ደንብ በማስታወስ ቤተ ክህነቱና ምእመናን ከቅዱስ ጴጥሮስ ተተኪ ጋር እንዲተባበሩ ያደረጉትን የእግዚአብሔር አገልጋዮች ማሪቫኒዮስንና ማርቴዮፍሎስን ለምስክርነታቸው አመስግነዋል። ማሪቫኒዮስን በኢየሱስ ልብ የተመካ እውነተኛ እረኛ ሲሉ የገለጹት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአንድነትና የህብረት ምልክት በዓለም ላይ የእርቅ ምንጭ ሆና በምታገለግል ቤተ ክርስቲያን ውስጥ የመኖር ፍላጎት እንዳለው ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ማሪቫኒዮስ ወጣት ካህን በነበረበት ጊዜም ከራሱ ማኅበረሰብ አልፎ በህንድ ውስጥ ለመጀመሪያ ጊዜ በሐዋርያው ቅዱስ ቶማስ የተጀመረውን የሚስዮናዊነት ተግባር ማደስ እንደሚያስፈልግ መገንዘቡን ገልጸው የሚስዮናዊነት ሥራ በቃላት ብቻ ሳይሆን በመልካም አኗኗርና በእውነተኛ በጎነት መከናወን እንዳለበት መገንዘቡንም አስታውሰዋል። ቅዱስነታቸው ቀጥለውም በዚህም የሲሮ ማለንካራ ቤተ ክርስቲያን ትምህርትን፣ ማኅበራዊ ፍትህንና በኅብረተሰቡ ውስጥ ለተሸገሩት ሁለገብ እድገት ለማምጣት የምትጥር የወንጌል ኃይልና የሐዋርያዊ በጎነት ምልክት መሆኗን ተናግረዋል። የቀድሞውን ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛን በመጥቀስ ኢየሱስ ክርስቶስ ሁሉንም በፍቅር ኃይል ወደ ራሱ እንደሚጠራና ከሁሉም በላይ ወንጌል ሰዎችን በመማረክ የሚሰራጭ መሆኑን አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከህንድ ውጭ እያደገ የመጣውን የህንድ ካቶሊካዊ ምእመናንን በማስታወስ የምስራቅ ካቶሊክ አብያተ ክርስቲያናት መንፈሳዊና የአምልኮ ቅርስ በዳያስፖራው ማኅበረሰቦች መካከል መጠበቅ እንደሚገባ አጽንኦት ሰጥተዋል። የቀድሞው ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ በዩናይትድ ስቴትስ የሚገኙ የሲሮ ማለንካራ ካቶሊካዊ ምእመናንን የሚያገለግል ሐዋርያዊ ሚስዮን መመስረታቸውንና በኋላም ነፍስሔር ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የሚስዮኑን ሐዋርያዊ እንክብካቤ ወሰን እስከ ካናዳ ማስፋፋታቸውን አስታውሰዋል። በውጭ አገራት በርካታ የሲሮ ማለንካራ ካቶሊካዊ ምእመናን መኖራቸውን የተናገሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአውሮፓ ለሚገኙት የሲሮ ማለንካራ ካቶሊካዊ ምእመናን ማር ኦስታቲዮስን የመጀመሪያው የሙሉ ጊዜ ሐዋርያዊ ጎብኚ አድርገው መሾማቸውን አስታውሰዋል። የጳጳሱ ተልእኮ የሐዋርያዊ አገልግሎት ሁኔታን በመገምገም ጠንካራና ዘላቂ የሆነ መሠረትን ለመትከል እንደሆነ አብራርተው ይህም የወደፊት ትውልዶች ከጌታችን ኢየሱስ ክርስቶስ ጋር ያላቸውን ወዳጅነት ከልዩ የአምልኮ ሥርዓቶቻቸው ጋር እንዲያጠናክሩ ለማስቻል እንደሆነ አስረድተዋል። ቅዱስነታቸው በተጨማሪም በቅድስት መንበር ስር የሚገኘው የምስራቅ አብያተ ክርስቲያናት ጳጳሳዊ ጽሕፈት ቤት የምስራቅ ካቶሊካዊ ምእመናን ወጎቻቸውን እየጠበቁ የሚኖሩባቸውን አካባቢ ቤተ ክርስቲያን ለማሳደግ የሚችሉበትን ድጋፍ ከላቲን ጳጳሳት እንዲጠይቅ ማሳሰባቸውን ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በንግግራቸው ማጠቃለያ ምእመናኑ የሲሮ ማለንካራ ቤተ ክርስቲያን ውድ ማንነት የበለጠ እንዲያውቁና በቤተ ክርስቲያኗ ሕይወት ውስጥ በንቃት እንዲሳተፉ አበረታተዋል። እንግዶቹ በሙሉ ከሊቀ ጳጳሳቸውና ከብፁዓን ጳጳሳት ሲኖዶስ ጋር አንድ እንዲሆኑ ከአባቶቻቸው የተቀበሏቸውን ቅርሶች እንዲያከብሯቸውና እንዲንከባከቧቸው አሳስበው በመጨረሻም የሐዋርያው ቅዱስ ቶማስ ስም በመጥቀስ በክርስቲያን ማኅበረሰቦች በቤታቸውና በልባቸው ውስጥ በተለይም በወጣቶች መካከል ጠንካራ እምነት እንዲኖር ጸሎታቸውን አቅርበዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዓለም የድሆች ቀን መልእክት እግዚአብሔር የድሆች መጠጊያ ነው ሲሉ አስገነዘቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለ10ኛው ዓለም አቀፍ የድሆች ቀን ባስተላለፉት መልእክት እግዚአብሔር የድሆች መጠጊያ መሆኑን በመናገር ክርስቲያኖች የድሆችን ማዕከላዊነት በሚገባ በማወቅ ለፍትሕ፣ ለአብሮነትና ለሰው ልጅ ክብር ያላቸውን ቁርጠኝነት እንዲፈትሹ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጪው ዓመት ህዳር 6 2019 ዓ ም ለሚከበረው 10ኛው የዓለም የድሆች ቀን መልእክት አስተላልፈዋል። በመዝሙረ ዳዊት ምዕራፍ 14 ቁጥር 6 ላይ የምስኪኖችን እቅድ ታዛባላችሁ እግዚአብሔር ግን መጠጊያቸው ነው በሚለው ላይ በማሰላሰል በኢየሩሳሌም የሚገኙ ቤተ መቅደስ በወደመበት አስጨናቂ ወቅት ህዝቡ የእግዚአብሔርን መኖር እንዳያውቅ ተነፍጎ ታይቶ የማይታወቅ ቁሳዊና ስነ ምግባራዊ ችግር ባጋጠመው ጊዜ የተጻፈ መሆኑ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የድሆች ቀን መልእክት ይፋ የሆነው የፓዱባው ቅዱስ አንጦኒዮስ ዓመታዊ ክብረ በዓል በተከበረበት በሰኔ 6 2018 ዓመተ ምህረት መልእክት ሲሆን የመጽሐፍ ቅዱስ ጥቅሱ ለትውልድ ሁሉ መናገር መቀጠሉን አስረድተዋል። የመክፈቻ ጥቅሶቹ በጥበብ በሚኖሩና ከኛ የሚበልጥ የለም ብለው በሚያስቡ ሰዎች መካከል ያለውን ልዩነት እንደሚያመላክቱ ተናግረው ዛሬም ቢሆን በትምክህተኝነትና ከሙስና የሚመነጩ ኢፍትሃዊ የሆኑ ማህበራዊ ድርጊቶች ሲፈጸሙና ይህም አድሏዊ የመሆኑን ያህል አሳዛኝ ነው ሲሉ ጽፈዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመቀጠልም መዘዙ ብዙውን ጊዜ በድሆች ላይ እንደሚወጥቅ ገልጸው ቁጥራቸውም በብዙ ማህበረሰቦች ዘንድ እያደገ መሆኑን ተናግረዋል። የእግዚአብሔር አለመኖር ሰዎች እርስ በርስ ተከባብረው አንድ ላይ እንዳይኖሩ ያደርጋቸዋል፣ አንዱን ከሌላው በማበላለጥ ጭቆና እንዲበረታ ያደርጋል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የድሆች ጩኸት ብዙውን ጊዜ እጅግ እየጨመረ በሚሄድ ስውር ዘዴ እንደሚደፈንና የዲጂታሉ ዓለምም ጭፍን ጥላቻን በማባባስ ግዴለሽነትን ሊያጠናክር እንደሚችል አስጠንቅቀዋል። ድሆች ወደ እግዚአብሔር ዘንድ ከመጮህ ሌላ ምንም አማራጭ የላቸውም ብለው ራሳቸውን ለእርሱ እንዲያቀርቡ እግዚአብሔር ታማኝና በምሕረቱ ባለጠጋ በመሆኑ እንደሚሰማቸው እርግጠኛ ይሁኑ ሲሉ ጽፈዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመልእክታቸው ከሌሎች ይልቅ ድሆች የሚያስፈልጋቸውን ነገር የመለየት ችሎታ እንዳላቸውና በአስፈላጊ ነገር ላይ ብቻ እንደሚያተኩሩ አስረድተዋል። በዚህ ምክንያት በተለይም እግዚአብሔር መጠጊያቸው መሆኑን በመገንዘብ በፍትሕ ላይ ተስፋ ማድረግ እንደሚችሉ ተናግረዋል። በዚህ ወቅት በሚታይ ድህነት ላይ ያሰላሰሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዘመናችን ያሉ ድሆች የተረሱና የተገለሉ ዳቦን ብቻ ሳይሆን ድምፅንና ፊትን የተዘረፉ ናቸው ብለዋል። ይህን በማሰብ በተለይም በክርስቲያኖችና በቤተ ክርስቲያን በኩል ክርስቶስን እንዲያገኙ ጸሎታቸውን አቅርበው የዕለት እንጀራንና ወዳጅነትን የሚያቀርብ ብርሃንን የሚያመጣ የተስፋ አድማስን የሚከፍት እያንዳንዱን ሰው በስም ጠርቶ ለሁሉም ክብርን የሚሰጥ ኢየሱስ ክርስቶስ ነው ብለዋል። በመቀጠልም ክርስቲያኖች የተጠሩት በእግዚአብሔር ዘንድ መሸሸጊያን ለማግኘት ብቻ ሳይሆን የድሆች መሸሸጊያ እንዲሆኑ ጭምር መሆኑን አስገንዝበዋል። ክርስቲያኖች ዛሬ በራቸው ላይ የሚቆሙትንና ራሳቸውን ዘግተው ለሚቆዩት የማይታዩ በርካታ ሰዎችን ችላ ማለት አይችሉም ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅዱስ አጎስጢኖስ ስለ ሀብታሙና ስለ ድሃው አልዓዛር ምሳሌ የሰጠውን አስተያየት በማስታወስ ምእመናን የራሳቸውን ሕይወትና ቅድሚያ የሚሰጥባቸውን ነገሮች እንዲመረምሩ ጋብዘዋል። ወድጄሃለሁ የሚለውን ሐዋርያዊ ምክራቸውን ያስታውሱት ቅዱስነታቸው እግዚአብሔር ድሆችን እንደሚወድ ሁሉ ቤተ ክርስቲያንም ለተናቁት ቦታን የምትሰጥና ከድሆች ጋር የምትጓዝ የብፁዓን ቤተ ክርስቲያን መሆን አለባት ብለዋል። በመልእክታቸው ማጠቃለያ ራሳችንን በድሆች ጫማ ውስጥ በማስገባትና ስለ እነርሱ ከመናገር ይልቅ በማዳመጥ ተመሳሳይ ደስታ ማግኘት የሚቻል መሆኑን ዛሬም ቢሆን መመስከር እንወዳለን ሲሉ ጽፈዋል። በመጨረሻም 10ኛው የዓለም የድሆች ቀን ክርስቲያኖች በእግዚአብሔር ዘንድ መሸሸጊያን የሚሹትንና በማኅበረሰባችን ውስጥ እንደ ቤተኛ ለመኖር የሚናፍቁ የበርካታ ወንድሞችና እህቶች ፊት እንደገና ለማግኘት እንደሚረዳቸው ያላቸውን ተስፋ ገልጸዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። በባርሴሎና የሚኖሩ አንድ ኬንያዊት እህት ርዕሰ ሊቃነ ጳጳሳቱ በሀገሪቱ ያደረጉት ጉዞ ተሐድሶን እንደሚያመጣ ጸሎት እንደሚያደርጉ ገለጹ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: በባርሴሎና እየኖሩና እየሰሩ የሚገኙት የቅዱስ ልበ ኢየሱስ አገልጋዮች ጉባኤ አባል የሆኑት ኬንያዊት እህት አኔ ርዕሰ ሊቃነ ጳጳሳት ሊዮ በባርሴሎናና በስፔን ያደረጉት ጉብኝት ለሁሉም ሰው የመታደስ ጊዜ እንዲሆን ጸሎት እንደሚያደርጉ ገልጸው ስፔን በታሪክ በዓለም ዙሪያ በርካታ ሚስዮናውያንን የላከችበትን መንገድ አስመልክተው እንዲሁም በከተማዋ ውስጥ ሕይወታቸውና አገልግሎታቸው የተመሰረተው በዚሁ የእምነት ስጦታ መሆኑን አስመልክተው ከቫቲካን ዜና አገልግሎት ጋር ቆይታ አድርገዋል። በባርሴሎና ውስጥ ያላቸው ተልእኮ የሰጣቸውን ደስታ የገለጹት እህት አኔ ለመጀመሪያ ጊዜ እምነትን ከሰጠቻቸው ቤተ ክርስቲያን ጋር በመስራታቸውና በመተባበሪያቸው ስላገኙት ሙላአት የገለጹ ሲሆን ስፔን የክርስቶስን ወንጌል እንዲሰብኩ ሚስዮናውያንን በዓለም ዙሪያ ከላኩ የመጀመሪያዎቹ ሀገራት መካከል አንዷ እንደነበረች አስታውሰዋል። እሳቸውን ጨምሮ በርካታ ሰዎች እግዚአብሔርን ለመጀመሪያ ጊዜ ያወቁት በእነዚህ ሚስዮናውያን ምስክርነት እንደሆነ የጠቆሙት እህታኔ በአሁኑ ወቅት በሚያስገርም የእምነት ሽግግር በአንድ ወቅት እርሳቸውን ጨምሮ በእነዛ ሚስዮናውያን ወንጌል የተሰበኩ ሰዎች አሁን ላይ እዚህ ተመሳሳይ የወንጌል ተልእኮን ለመደገፍ እና ለመተባበር ወደ አውሮፓ መምጣታቸውን ገልጸዋል። በአሁኑ ወቅት በባርሴሎና ውስጥ የምትገኝ ቤተ ክርስቲያንንና ማህበረሰብን እያገለገሉ የሚገኙት በሀገሪቷ ውስጥ በሚገኝ አንድ የካቶሊክ ትምህርት ቤት ውስጥ መምህር በመሆን እንደሆነ የገለጹት እህታኔ በዚህ ትምህርት ቤት ውስጥ ሕፃናትንና ወጣቶችን ለማስተማር ለመደገፍ ራሳቸውን ሰጥተው እያገለገሉ እንደሚገኝ ተናግረዋል። ከዚህም በተጨማሪ በቁምስናቸው ውስጥ በሐዋርያዊ ሥራዎች እያገለገሉ እንደሚገኝ የጠቆሙት እህታኔ እንደ ሙያዊ ተልእኳቸው መምህር ሆኖ በአካባቢው ያሉ ወጣቶችን በማስተማር በመርዳት እንዲሁም ጌታችን ኢየሱስ ክርስቶስ ባሳየን ፍቅር መሠረት በማኅበረሰቡ ውስጥ የሚገኙ ወጣቶችን በፍቅር በመምራት ላይ እንደሚገኙ አክለው ገልጸዋል። እንደ አውሮፓውያን አቆጣጠር በ1891 ዓመተ ምህረት በባርሴሎና ከተማ በስፔናዊው ካህን አባ ሁዋን ኮሌል የተመሰረተው የቅዱስ ልብ ኢየሱስ አገልጋዮች ማህበር በትምህርት በወጣቶች እድገትና በማህበራዊ ደህንነት ላይ በርካታ ስራዎችን እየሰራ እንደሚገኝ የገለጹት እህታኔ እኛ የቅዱስ ልብ ኢየሱስ አገልጋዮች የክርስቶስን የፍቅርና የርኅራኄ መንገድ በመከተል የተቸገሩትን ለማገልገል ቁርጠኞች ነን ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በባርሴሎና ያደረጉትን ሐዋርያዊ ጉብኝት አስመልክቶ ያላቸውን ሐሳብ የተጠየቁት እህታኔ የቅዱስ አባታችን ጉብኝት የሁሉንም ሰው እምነት እንደሚነካና እንደሚዳስስ ያላቸውን ተስፋ ገልጸው የርዕሰ ሊቃነ ጳጳሳቱ በከተማዋ መገኘት ከዚህ በተሻለ ተስፋና ድፍረት እንዲሞላቸው እንዲሁም ጌታችን ኢየሱስ ክርስቶስ በሕይወታቸው የበለጠ እንዲገኝ ማድረግ እንደሚችል ያላቸውን ምኞት ገልጸዋል። እህታኔ አክለውም ርዕሰ ሊቃነ ጳጳሳት ሊዮ ባርሴሎናን በሚጎበኙበት ወቅት ቤተ ክርስቲያን ጥልቅ የሆነ የልብ መታደስና የእምነት መጠናከር እንደምታገኝ ያላቸውን ተስፋ ገልጸው ከቤተ ክርስቲያኑ የራቁ ወይም ግዴለሽ የሆኑ ሰዎች የባለቤትነት ስሜትና ደስታን ዳግመኛ እንዲያገኙ ብሎም አዲስ ሕይወትና ቅድመ ሁኔታ የሌለው የክርስቶስን ፍቅር እንዲለማመዱ ጥልቅ የሆነ የለውጥ ጎዳናን እንደሚያስገኝላቸው ያላቸውን እምነት ገልጸዋል። ከዚህም ባሻገር ይህ ወቅት ወጣቶች ለጋብቻ ሕይወት፣ ለተቀደሰ ሕይወት ወይም በዓለም ውስጥ ላላቸው አገልግሎትም ይሁን በሌላ ለሚደረግላቸው የእግዚአብሔር ጥሪ በድፍረትና በጨዋነት ምላሽ እንዲሰጡ ያነሳሳቸዋል ብለው ተስፋ እንደሚያደርጉ ገልጸው የርዕሰ ሊቃነ ጳጳሳቱ ቃልና መገኘት ብቻችንን እንዳልሆንን መላውን ቤተ ክርስቲያን ሊያስታውስ እንደሚችል አምናለሁ ብለዋል። እኛ በጸሎት በተልእኮና በክርስቶስ ፍቅር አንድ በሆን የአንድ ሁለንተናዊ ቤተሰብ አካል ነን ያሉት እህታኔ የርዕሰ ሊቃነ ጳጳሳቱ ሐዋርያዊ ጉብኝት በአጥቢያ አብያተ ክርስቲያናት፣ በገዳማውያን ማኅበረሰቦች፣ በምዕመናንና በፖለቲካ ፓርቲዎች መካከል ያለውን መንፈሳዊ ቁርኝት እንደሚያድስ ያላቸውን እምነት ገልጸዋል። እህታኔ በመጨረሻም ሐዋርያዊ ጉብኝቱ ሁላችንም በየዕለቱ ከእኛ ጋር ወደሚጓዘው ወደ ጌታችን ኢየሱስ ክርስቶስ እንድንመለከት ይረዳናል ካሉ በኋላም የብፁዕነታቸው ድምፅ በእኛ ዘመን የፍትሕና የሰላም ጥሪ እንዲሆን እጸልያለሁ በማለት አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

0: ከዚህ ቀጥሎ የካቶሊክ ቤተ ክርስቲያን ማህበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።
1: የካቶሊክ ቤተ ክርስቲያን ማህበራዊ አስተምሮ
2: ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል ርዕስ የምናቀርብላችሁን ሳምንታዊ ዝግጅት ነው። በዛሬው የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በተሰኘው ዝግጅታችን ወደ እናንተ አድማጮቻችን የምናደርሰው ዝግጅት የሚሆነው ባለፈው ሳምንት የፖለቲካ ማህበረሰብ መሰረትና አላማ በሚል አርዕስት ካቀረብነው ዝግጅት ቀጣይ ክፍልና ሰባዊ መብቶችን ማስከበርና ማዳበር በሚል ንዑስ አርዕስት የፍትህና የሰላም ጳጳሳዊ ጉባኤ የቤተ ክርስቲያን ማህበራዊ ትምህርት ስብስብ ከሚለው መጽሐፍ ከአንቀጽ 388 ጀምሮ የሰፈረውን አስተምሮ ወደ እናንተ አድማጮቻችን እንደሚከተለው እናቀርባለን። የዚህ ዝግጅት አቅራቢና አዘጋጅ እኔው መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ በድጋሚ እንጋብዛለን። ሰባዊ መብቶችን ማስከበርና ማዳበር። ሰው የፖለቲካ ማህበረሰብ መሰረትና አላማ ነው ከተባለ በመጀመሪያ ደረጃ መሰረታዊና የማይገሰሱ ሰባዊ መብቶችን በማስከበርና በማስፋፋት ሰባዊ ክብርን ለማወቅና ለማክበር መስራትን ይጠይቃል። በዘመናችን የጋራ ጥቅም በዋናነት የሚረጋገጠው የግል መብቶችና ግዴታዎች ሲከበሩ ነው። የሰው ልጅ መብቶችና ግዴታዎች የፖለቲካ ማህበረሰብን ከመገንባት የሚበልጡ ዋና ዋና ግብረገባዊና ህጋዊ ጥያቄዎችን ያካተቱ ናቸው። እነዚህ ጥያቄዎች መደበኛ ህግ የተመሰረተበትንና በፖለቲካ ማህበረሰብ ችላ ሊባል የማይችለውን ተጨባጭ መመዘኛ ያዙ ናቸው። ምክንያቱም ከህልውና ሆነ ከመጨረሻ ዓላማ አኳያ ሲታይ ሰው ከፖለቲካ ማህበረሰብ ይቀድማል። መደበኛ ህግም ቢሆን መሰረታዊ ሰባዊ ፍላጎቶች መሟላታቸውን ማረጋገጥ ይኖርበታል። የፖለቲካ ማህበረሰብ የጋራ ጥቅምን የሚያራምዱ ዜጎች ሰባዊ መብቶቻቸውን በእውነት እንዲጠቀሙና ተዛማጅ ግዴታዎቻቸውን እንዲወጡ የሚያስችላቸውን ሰባዊ አካባቢ ሲፈጥር ነው። ከተመክሮ እንደተማርነው እነዚህ ባለስልጣናት ኢኮኖሚያዊ፣ ፖለቲካዊና ባህላዊ ጉዳዮችን በተመለከተ ተገቢ እርምጃ ካልወሰዱ በቀር በተለይ በዘመናዊ ዓለም መካከል ያለው መበላለጥ ይበልጥ እየሰፋ ይሄዳል። ከዚህም የተነሳ ሰባዊ መብቶች ውጤታማ አይሆኑም፣ የተቀመጡ ግዴታዎችንም መወጣት አይችልም። የጋራ ጥቅምን ሙሉ ለሙሉ ለመቀዳጀት እንደ የፖለቲካ ማህበረሰብ ሰባዊ መብቶችን የሚያስጠብቅና የሚያስፋፋ ድርብና ተደጋጋፊ እርምጃ መውሰድ ይጠበቅበታል። መብቶቻቸው በተለያየ ሁኔታ ስለተጠበቀላቸው ልዩ ጥቅም የሚያገኙ አንዳንድ ግለሰቦችና ማህበራዊ

0: ቡድኖች መኖር የለባቸውም። መንግስታትም እነዚህን መብቶችን ለማስጠበቅ ሲሉ የሰብአዊ መብቶችን አገላለጽና አጠቃቀም ማስተጓጎል በፍጹም የለባቸውም። አመርሃ በህዝባዊ ወዳጅነት ላይ የተመሰረተ ማህበራዊ ህይወት የህዝባዊና ፖለቲካዊ ህይወት መሰረታዊ ትርጉም ከግለሰብ መብቶችና ግዴታዎች አይመነጭም። በህብረተሰብ ውስጥ ያለው ህይወት በሙላት ሊታወቅ የሚችለው በህዝባዊ ወዳጅነትና በወንድማማችነት ላይ ሲመሰረት ብቻ ነው። በመሰረቱ የመብቶች መስክ የሚባለው የጥቅሞች መጠበቅ፣ ውጫዊ ክብር ማግኘት፣ በተቀመጡ ህጎች መሰረት ቁሳዊ ሀብትን መጠበቅና ማካፈል ማለት ነው። በሌላ በኩል የወዳጅነት መስክ የሚባለው ከራስ ይልቅ ለሌሎች ማሰብ፣ ከቁሳዊ ሀብት ፍቅር መላቀቅ፣ በነጻነት መስጠትና የሌሎችን ፍላጎት አውቆ ከልብ መቀበል ነው። በዚህ አይነት የሚታወቅ ህዝባዊ ወዳጅነት ከነጻነትና ከእኩልነት ተለይቶ የማይታየው የወንድማማችነት መርሆ እውነተኛ መገለጫ ነው። በአብዛኛው ይህ መርሆ በተለይ በግለኝነትና በጋሪዮሽ ርዕዮተ ዓለሞች ተጽዕኖ ምክንያት በዘመኑ የፖለቲካ ህብረተሰብ ተጨባጭ ሁኔታዎች ውስጥ ተግባራዊ አልሆነም። አንድ ማህበረሰብ ጠንካራ መሰረት የሚኖረው የሰውንና የጋራ ጥቅምን የሚያስፋፋ ሲሆን ብቻ ነው። ይህን ጊዜ ህግ ይመጣል፣ ይከበራል። ስለ ባልንጀራ የሚደረግ የአንድነትና የዓላማ ጽናት መሰረት በሕይወቱ ውስጥ ተግባራዊ ይሆናል። ሰው ሁሉ በሀብቱና በመብቱ ተጠቃሚ እንዲሆን ፍትህ ያስፈልጋል። ይህም ዝቅተኛ የፍቅር መለኪያ ነው። ማኅበራዊ ሕይወት ይበልጥ ሰብአዊ የሚሆነው ወደ እውነተኛ ዓላማው፣ ይኸውም ወደ የፍቅር ስልጣኔ እንዲጓዝ የሚያስችል የበለጠ ግንዛቤ ለመፍጠር ጥረት ሲደረግ ብቻ ነው። ሰብአዊ ፍጡር ሲባል ሰው እንጂ ግለሰብ ብቻ አይደለም። ሰው የሚለው ቃል አእምሮና ነጻ ፈቃድ ያለውን ባህሪ ያመለክታል። ስለዚህ ሰው ከቁሳዊ ገጽታ በሚነሱ ፍላጎቶች ከሚገለጸው ግለሰብ በእጅጉ የላቀ እውነታ ነው። በመሰረቱ ሰው በቤተሰብ ውስጥና በሲቪልና በፖለቲካ ህብረተሰብ ውስጥ ፍላጎቶቹን ለማርካት በተነደፉ ፕሮጀክቶች በንቃት ቢሳተፍም ከፍላጎቶች ባሻገር ርቆ ካልሄደና ከባህሪው ጋር ወደ ሚስማማውና ማህበራዊ ጥሪው ወደ ሆነ ወደ ፍቃደኝነትና የስጦታ ዓለም ካልገባ በቀር የተሟላ ደስታ ሊያገኝ በፍጹም አይችልም። ስለ ፍቅር የተሰጠው የወንጌል ትእዛዝ ክርስቲያኖች ስለ ፖለቲካ ሕይወት ጥልቅ ትርጉም እንዲያውቁ ያደርጋቸዋል። የፖለቲካ ሕይወትን ሰብአዊ ገጽታ ለማላበስ ውስጣዊ የፍትህ ስሜትን፣ ቅንነትና የጋራ ጥቅምን ከማዳበር እንዲሁም ስለ ፖለቲካ ማህበረሰብ እውነተኛ ባህሪያትንና የመንግሥት ሥልጣንን በአግባቡ ስለመጠበቅ ያሉ መሠረታዊ እውነቶችን ከማጠናከር በቀር ሌላ የተሻለ መንገድ የለም። አማንያን ከራሳቸው ጥቅም ይልቅ በሰዎች መካከል ማህበረሰባዊ ግንኙነቶችን ለመመስረት ቅድሚያ መስጠት ይኖርባቸዋል። ስለ ፖለቲካ ህብረተሰብ ያለው ክርስቲያናዊ ራዕይ በህብረተሰብ ውስጥ የተደራጀ ሕይወትና የዕለታዊ ኑሮ ዘይቤ ለሆነው ማህበረሰብ እሴት ትልቅ ዋጋ ይሰጣል። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ የፍትህና የሰላም ጳጳሳዊ ጉባኤ የቤተ ክርስቲያን ማኅበራዊ ትምህርት ስብስብ በሚል አርዕስት ይፋ ከሆነው መጽሐፍ ሰብአዊ መብቶችን ማስከበርና ማዳበር በሚል ንዑስ አርዕስት ስር የቀረበውን ከአንቀጽ 388 እስከ አንቀጽ 392 ላይ የሰፈረውን አስተምሮ ነበር ወደ እናንተ አድማጮቻችን ያደረስነው። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን።
1: ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አማሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሰኔ 10 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የረቡዕ የሰኔ 10 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ በስፔን ህዝብ እምነትና ደስታ ተጽናንቻለሁ ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአካባቢ ቀውስ የማህበራዊና ኢኮኖሚያዊ ቀውስ ገጽታ ነው ማለታቸው መገለጹን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። የሰው ሰራሽ አስተውሎት ቴክኖሎጂን በጦርነት ውስጥ መጠቀም የሚከለክል የጋራ ሰነድ በጄኔቫ መፈረሙ መነገሩን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ለጊዮርጊስ ከባልደረቦቼ ዮሐንስ መኮንንና ዘላለም ኃይሉ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ በስፔን ሕዝብ እምነትና ደስታ ተጽናንቻለሁ ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ ዘወትር ረቡዕ ዕለት ከቫቲካን ሆነው የጠቅላላ የትምህርተ ክርስቶስ አስተምሮ እንደሚያደርጉ ይታወቃል። በዚህም መሠረት ቅዱስነታቸው በሰኔ 10 2018 ዓ.ም በቫቲካን በሚገኘው የቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናን ያደረጉት የጠቅላላ የትምህርተ ክርስቶስ አስተምሮ ርዕሳቸው ከሳምንት በፊት ከግንቦት 29 እስከ ሰኔ 6 2018 ዓ.ም በስፔን ቀና ብላችሁ ተመልከቱ በሚል መሪ ቃል የጵጵስና ዘመናቸው አራተኛው ሐዋርያዊ ጉብኝት የተመለከተ አስተምሮ ማድረጋቸው የተገለጸ ሲሆን በስፔን ሕዝብ እምነትና ደስታ ተጽናንቻለሁ ማለታቸው ተገልጿል። ክቡራንና ክብራት አድማጮቻችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በወቅቱ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን በሚገባ ለመረዳት ያስችላችሁ ዘንድ በቅድሚያ በእለቱ የተነበበውን የመጽሐፍ ቅዱስ ቃል እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።

እናንተም ገና አራት ወር ቀርቶታል፣ ከዚያም በኋላ መከር ይሆናል ትሉ የለምን? እኔ ግን ቀና በሉና እርሻዎቹን ለመከር እንደደረሱ ተመልከቱ እላችኋለሁ። እኔም ያልደከማችሁበትን እንድታጭዱ ላኳችሁ። ሌሎች በሥራ ደከሙ፣ እናንተ ግን በድካማቸው ፍሬ ተጠቀማችሁ። የዮሐንስ ወንጌል ምዕራፍ 4 ቁጥር 35 እና አልፎም ቁጥር 38 ላይ እንደተጠቀሰው

ክቡራንና ክቡራት አድማጮቻችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በወቅቱ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን እንደሚከተለው አሰናድተነዋል። እንድትከታተሉን አሁንም በድጋሚ እንጋብዛለን።

0: ውድ ወንድሞቼና እህቶቼ እንደምን አረፈዳችሁ? እንኳን ደህና መጣችሁ። ባለፈው ሳምንት ወደ ስፔን ባደረግኩት ሐዋርያዊ ጉብኝት ላይ አንዳንድ አስተያየቶችን ዛሬ ማካፈል እፈልጋለሁ። ማድሪድን፣ ባርሴሎናን፣ የሞንሴራትን ገዳም እና የካናሪ ደሴቶችን ጎብኝቻለሁ። በአራት የአፍሪካ አገሮች ረዥም ጉዞ ካደረግኩ በኋላ በዚህ ጊዜ ጥንታዊና በጣም የበለጸገ የካቶሊክ ባህል ባለባት የአውሮፓ አገር ውስጥ ተገኘው። እናም ዛሬ በስፔን ጉልህ የሆነ ማኅበራዊና ባህላዊ ለውጦችን ባሳየችው ስፍራ ርዕሰ ሊቃነ ጳጳሳቱን በሁሉም ቦታ በጉጉትና ለማዳመጥ ዝግጁ ሆነው እንደ ተቀበሉ ግልጽ ሆነ። ለዚህም ለእግዚአብሔርና ለመላው የስፔን ሕዝብ፣ ለንጉሡና ለሲቪል ባለሥልጣናት፣ ለጳጳሳትና ለቤተ ክርስቲያን ማኅበረሰቦች ሞቅ ያለ ምስጋና እናቀርባለሁ። የእግዚአብሔር ሕዝብ እምነታቸውንና ፍቅራቸውን በደስታ በመግለጻቸው ትልቅ መጽናኛ ሰጥተውኛል። እኔ በበኩሌ የሮም ጳጳስ እንደ መሆኔ መጠን ሁልጊዜ ኅብረትን፣ ውይይትንና በልዩነት አንድነትን በማበረታታት እያንዳንዱን የመከፋፈልና የግጭት ዐይነት እንዲያሸንፉ ምዕመናንን አበረታታቸዋለሁ። ይህ የቅዱስ ጴጥሮስ ተተኪ አገልግሎት ነው። ይህም በሐዋርያዊ ጉዞአችን ውስጥ የተወሰነ አገላለጽ የሚያገኝ አገልግሎት ነው። እያንዳንዱ ጊዜ ከጎበኘዋቸው አገሮች የቤተ ክርስቲያንና ማኅበራዊ ሁኔታዎች ጋር የሚስማማ ነው። በስፔን ሁኔታ በእያንዳንዱ ዕድሜና ሁኔታ ያሉ ሰዎች የሊቀ ጳጳሱን ጉብኝት ምን ያህል በጉጉት እንደሚጠብቁ በደስታ ማየት ችያለሁ። በየትኛውም ቦታ በታላቅ ሞቅ ያለ አቀባበል የሚያደርጉልኝን ብዙ ሰዎች አግኝቻለሁ። ይህ እውነታ ቀላል ተደርጎ ሊወሰድ የሚገባው አልነበረም፣ እናም ሊታሰብበት የሚገባ ነው። በተፈጥሮ እንዲህ አይነቱ ተሳትፎ የስፔንን ሕዝብ እምነት ይገልጻል። በተመሳሳይ ጊዜ እኔ እንደተናገርኩት በእውነተኛና ጥልቅ መሠረት ላይ አንድነትን የማግኘት ሰፊ ፍላጎትን እንደሚገልጽ አምናለሁ። ይህም በርዕዮተ ዓለምም ሆነ ከከፊል ፍላጎቶች ላይ የተመሠረተ አይደለም። በመጨረሻው ትንተና ክርስቶስ ብቻ ሊያረጋግጥ የሚችለውና ወንጌል በሚያስፈልገው መንገድ በባህል ውስጥ በማካተት በዚህ አማካኝነት በሰዎች ሕይወት ውስጥ ሊያስተላልፈው የሚችለው መሠረታዊ ሐሳብ መግለጽ ነው። መልእክቱ ለእነዚህ ፍላጎቶች ሙሉ በሙሉ መልስ እንዲመልስ ሊያደርገው ይችላል፣ ምክንያቱም የእውነት ፍለጋና የፍትሕ ጥማት ስላለ ነው። በማድሪድና በባርሴሎና በታላቅ ካቴድራል እንዲሁም በዘመናዊ ስታዲየሞች ተሰብስበን ነበር። በሞንሴራት ገዳም የመቁጠሪያ ጸሎት ጸልየን ነበር። በሳግራዳ ፋሚሊያ ቅዱስ ቤተሰብ ማለት ነው፣ ግርማ ሞገስ ያለው መልእክት የድንጋይና የብርሃን ሲምፎኒ ወይም የብርሃንና የቀለማት ስብጥር ለሁሉም ሰው የክርስቲያን ምስጢር የሚናገር ክብረ በዓልን አክብረናል። ይህ የጥንታዊና ዘመናዊ የካቶሊክ ባህልና የዘመናዊ ባህል መገጣጠም የአውሮፓን ባህሪ የማይገመተውን ሀብቷን ያለፈ ታሪክ ሳይሆን ሕያው እውነታ እንደሆነ በገዛ ዓይኔ እንድገነዘብ አስችሎኛል። ዛሬ ባለው ዓለም አቀፍ ዓለም ውስጥ ወሳኝ ተግዳሮቶቹ ባሉበት ዓለም ውስጥ ኢንቨስት በማድረግ በጥንቃቄ ሊጠበቅ የሚገባው ቅርስ ነው። ሰላም፣ የተቀናጀ ስነ ምዕዳር፣ ፍትሐዊና ዘላቂ ልማትና ለሰው ልጅ ክብር አክብሮት መስጠትን ባካተተ መልኩ ማለት ነው። እነዚህ ፈተናዎች ሁለተኛው የቫቲካን ጉባኤን በመግለጽ የተገነዘባቸውና የሚቀጥለው የቤተ ክርስቲያን አስተምሮ የመለሳቸው ናቸው። ይህም በቅርቡ በሰው ሠራሽ የማሰብ ችሎታ ዘመን የሰውን ልጅ ለመጠበቅ ያለመ በላቲን ቋንቋ ማግኒፊካ ሁማኒታስ፣ በአማርኛው አስደናቂ ሰብአዊነት የተሰኘው ጳጳሳዊ መልእክት ነው። በተለያዩ ስብሰባዎች የሊቀ ጳጳሱን ድምፅ የዛሬውን የሰው ልጅ የተስፋ ወንጌልን ማዳመጥ አስፈላጊ መሆኑን በማታለል የእድገት ሞዴል አሉታዊ ውጤቶች በጣም የተፈተነ መሆኑን ገልጫለሁ። ይህ ፍላጎት ማዳመጥ በቻልኳቸው ብዙ ምስክርነቶች ውስጥ አንዳንድ ጊዜ የሚንቀሳቀሱ አንዳንድ ጊዜ የሚያነጹ ምስክሮችን ከሁሉም በላይ ደግሞ በትናንሽ ልጆችና በድሆች ላይ ተገንዝቤያለሁ። በቁምስና ውስጥ የጻፈልኝን ደብዳቤ ያነበበ አንድ ልጅ አንዳንድ የጥቃት ሰለባ እንዲሰሙ የሚጠይቁ በእስር ቤት ውስጥ ይጠብቁኝ የነበሩት የሕግ ታራሚዎች፣ በጭንቀትና በምቾት የተሞሉ ወጣቶች፣ በካናሪ ደሴቶች ውስጥ በሚገኙ የመቀበያ ማዕከላት ውስጥ ያሉ ስደተኞችን ጭምር ጎብኝቻለሁ። በካናሪ ደሴቶች በጉዞአችን የመጨረሻ መዳረሻ አጠቃላይ ግንዛቤ የተሰጠኝ እዚያ ነበር። በአንድ በኩል በዚያ ደሴት ጂኦግራፊያዊ አቀማመጥና በሌላ በኩል ደግሞ በአብዛኛው ከአፍሪካ የሚመጡ ብዙ ቁጥር ያላቸውን ከቀያቸው ተገደው የተሰደዱትን ስደተኞች የምትቀበል የአከባቢ ቤተ ክርስቲያን እውነታ ነው። የስደት ክስተት ውስብስብና ተፈጥሯዊና የተቀናጀ የድርጊት እቅዶችን እንደሚፈልግ አቃለው። ነገር ግን ይህ ትርጓሜ የተለየና ሰፊ እይታን ይከፍታል። በዛሬው ዓለም ወንጌልን እንደገና እንድናነብ እንዴት እንደተጠራን እንድንረዳ ያስችለናል። የባህሎቻችን ስጦታዎች እርስ በርስ እንድንለዋወጥ በተለይም የክርስቶስ መልእክት ፍሬያማነት ያስገኛቸውን ውጤቶች ማለት ነው። ከነዚህ ፍሬዎች አንዱ በሰዎችና በሰዎች መካከል የሚደረግ ውይይት በወንድማማችነት መንፈስ ውስጥ መገናኘት ሲሆን፣ ይህም የእርስ በርስ እሴቶችን እንድናገኝና እንድናደንቅ ያስችለናል። ይህ መንገድ ቀላል አይደለም። በጎ ፍቃድንና የእግዚአብሔርን እርዳታ ይጠይቃል። ነገር ግን ወደ ፍቅር ስልጣኔ የሚመራ መንገድ ነው። ውድ ወንድሞቼና እህቶቼ፣ የዚህ ሐዋርያዊ ጉዞ መሪ ቃል በስፓኒሽ ቋንቋ አልዛድ ላ ሚራዳ ቀና ብላችሁ ተመልከቱ በአማርኛው የዮሐንስ ወንጌል ምዕራፍ 4 ቁጥር 35 ላይ እንደተገለጸው የተሰኘው ነበር። እነዚህ የኢየሱስ ቃላት ለመጀመሪያዎቹ ደቀ መዛሙርት የተነገሩት በሰዎችና በሕዝቡ መካከል የሕይወትን የእውነትንና የሙላትን ፍላጎት እንዲያዩ ለማስተማር ነው። ጌታ እነዚህን ቃላት በመጀመሪያ ደግሞ ይነግረኛል። እናም በጸጋው በዚህ ጉዞ ውስጥም አጋጥሞኛል። ዛሬ ይህንን ግብዣ ከእናንተ ጋር ልጋራ እፈልጋለሁ። ዐይኖቻችንን እናንሳ። ጎረቤቶቻችንን፣ ሰዎችን፣ ዓለምን በእግዚአብሔር ዐይን ማለትም በፍቅር በአክብሮትና በርኅራዬ መመልከት ከኢየሱስ መማር ይኖርብናል። በመጨረሻም ለዚህ ሐዋርያዊ ጉብኝት ስኬት የጸለዩትን ሁሉ በተለይም በስፔን ለእግዚአብሔር ምስጋና ይሁንና እጅግ ብዙ ለሆኑት አስተዋይ መነኮሳት ማመስገን እፈልጋለሁ። በድንግል ማርያም አማላጅነት የበተንኳቸው ዘሮች ብዙ ፍሬ እንዲያፈሩ መጸለያችሁን ቀጥሉ። አመሰግናለሁ። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከግንቦት 29 እስከ ሰኔ 6 2018 ዓ.ም በስፔን ቀና ብላችሁ ተመልከቱ በሚል መሪ ቃል የጵጵስና ዘመናቸው አራተኛ ሐዋርያዊ ጉብኝት በተመለከተ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን፣ ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሰኔ 10 2018 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአካባቢ ቀውስ የማኅበራዊና ኢኮኖሚያዊ ቀውስ ገጽታ ነው ማለታቸው ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
1: ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአካባቢ ቀውስ የማኅበራዊና ኢኮኖሚያዊ ቀውስ ገጽታ ነው ሲሉ ገለጹ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአየር ንብረት ቀውስን አስመልክቶ በኦስትሪያ ለሚካሄደው 10ኛው ዓለም አቀፍ ጉባኤ በላኩት የቪዲዮ መልእክት በአየር ንብረት ቀውስ ላይ ለመወያየት እምነት፣ ተስፋና ፍቅር አስተዋጽኦ ሊያበረክቱ እንደሚችሉ ገልጸው ይህም ከቀላል የአካባቢ ጉዳቶች አልፎ በማኅበራዊ በሥነ ምግባራዊና በኢኮኖሚያዊ ጉዳዮች ላይ እንደሚያተኩር አስረድተዋል። ለአየር ንብረት ቀውስ ውጤታማ ምላሽ ለመስጠት በኅብረተሰባችን መሠረት ላይ የተገነቡና የሁሉ ሰው እኩል ክብርና መብት የተመለከቱ ማኅበራዊና ስነ ምግባራዊ ጉዳዮችን መፍታት አለብን ሲሉ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ማክሰኞ ሰኔ 9 2018 ዓ.ም ይፋ ባደረጉት የቪዲዮ መልእክት ተናግረዋል። የአካባቢ ቀውስ የተናጠል ጉዳይ ሳይሆን ይልቁንም የዘመናዊው ማኅበራዊ እና ኢኮኖሚያዊ ቀውስ ስነ ምግባራዊ ገጽታ ነው ሲሉ በሰው ሠራሽ አስተውሎት ዘመን የሰውን ልጅ ከጉዳት ለመጠበቅ በማሰብ በቅርቡ ይፋ ባደረጉት የሰው ልጅ ታላቅነት የሚለውን ሐዋርያዊ መልእክት ጠቅሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለአካባቢ ቀውስ ምላሽ ለመስጠት የሚረዱ ሦስት ጭብጦች እነርሱም እምነት፣ ተስፋና ፍቅር መሆናቸውን በቪየና በተካሄደው 10ኛው የኦስትሪያ ዓለም አቀፍ ጉባኤ በላኩት መልእክት የገለጹ ሲሆን መልእክታቸውም የአየር ንብረት ቀውስን በማስመልከት ለሚደረግ ውይይት መፍትሄዎችንና ሐሳቦችን ለማቅረብ ያለመ እንደሆነ ታውቋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ የሰው ልጅ ታላቅነት በሚለው ሐዋርያዊ መልእክታቸው የሁሉም ሰው እኩል ክብርና መሠረታዊ መብቶች አስፈላጊነትን በማስታወስ የጋራ ጥቅም መርሆችን፣ የሸቀጦች ዓለም አቀፍ መዳረሻን፣ የድጎማ ድጋፍን፣ የአንድነትና የማኅበራዊ ፍትሕ መሪዎችን በአግባቡ በመተግበር በበቂ ሁኔታ ማረጋገጥ ይቻላል ብለዋል። እነዚህ አስፈላጊ የሆኑ የግልና ማኅበራዊ ጉዳዮች ከአየር ንብረት ቀውስ ጋር በቅርበት የተቆራኙ ናቸው ብለው የአየር ንብረት ቀውስ ሰፋ ያለ ማኅበራዊና ኢኮኖሚያዊ ቀውስ አንዱ መገለጫ ነው ሲሉ ተናግረው እነዚህ ችግሮች ካልተፈቱ አካባቢን ለመጠበቅ የሚቀርቡ ምንም አይነት የቴክኒክ መፍትሄዎች የሚፈለገውን ግብ ማሳካት እንደማይችሉ ገልጸው በዚህ ረገድ መፍትሄዎች በሚዘጋጁበት ወቅት ለድሆችና ለአካባቢ ቀውስ ተጋላጭ ለሆኑ ሰዎች ልዩ ትኩረት መስጠት አስፈላጊ መሆኑን አጥብቀው ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ኅብረተሰባችንን የሚነኩ የተለያዩ ጉዳዮች እርስ በርስ መያያዛቸውን የሚገልጽ ባለብዙ ገጽታ አቀራረብ በእምነት እይታ ላይ የተመሠረተ መሆኑን ጠቁመው ዓለማችን በእግዚአብሔር የተፈጠረችና በተፈጥሮዋ ጥሩ እንደሆነች የሚያምኑ ሰዎች ይህ የእምነታቸው መስፈርት ስለሆነ ፍጥረትን ለመንከባከብ የበለጠ ኃላፊነት እንዲወስዱ ይገደዳሉ ሲሉ አብራርተዋል። ነፍስሔር ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ውዳሴ ላንተ ይሁን በሚል ርዕስ እንደ ጎርጎሮሳውያኑ በ2015 ዓመተ ምሕረት ይፋ ባደረጉት ሐዋርያዊ መልእክታቸው የእግዚአብሔርን የእጅ ሥራ ጠባቂዎች የመሆን ጥሪያችንን መኖር ለበጎ ሕይወት አስፈላጊ ነው ያሉትን በመጥቀስ የተለያዩ በርካታ ሃይማኖቶች ፍጥረትን እንደ መለኮታዊ ስጦታ እንደሚረዱትና የሕይወት ቅድስናን እንደሚደግፉ ተናግረው ሃይማኖታዊ እምነት ሕይወትን ለመጠበቅና ተፈጥሮን ለመንከባከብ ያለውን ጠቅላላ ፍላጎት ያጠናክራል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ዛሬ በዓለም ላይ ባሉ ተግዳሮቶችና ውጥረቶች ምክንያት ለፍጥረት አክብሮት ማጣት፣ የተፈጥሮ ሀብቶችን በመበዝበዝና በአየር ንብረት ለውጥ ምክንያት የኑሮ ጥራት ቀስ በቀስ በመቀነሱ ሰላም አደጋ ላይ እንደሚወድቅ ያለው ግንዛቤ እየጨመረ መጥቷል ብለዋል። በተጨማሪም በአየር ንብረት ጉዳዮች ላይ የሚደረጉ ድርድሮች ውስጥ ብዙውን ጊዜ የአቅጣጫ ለውጥ ፍርሃት፣ ስልጣን የማጣት ፍርሃትና እርግጠኛ ያልሆኑ ውጤቶችን መፍራት እንደሚኖር ጠቅሰው በዚህ ረገድ ዓለም አቀፍ ትብብርን ተያያዥና ወደፊት የሚመራ ባለብዙ ወገንተኝነት በመሆን እነዚህን ፍርሃቶች ማሸነፍ እንደሚቻል አስረድተዋል። የሃይማኖት መሪዎችና ማኅበረሰቦች በዚህ ውስጥ ትልቅ ሚና ሊጫወቱ እንደሚችሉ አጽንኦት ሰጥተው ምክንያቱም መጽሐፍ ቅዱስ የሰዎች ፍርሃት በተስፋ እንዴት ሊወገድ እንደሚችል በሚገልጹ ምሳሌዎች የተሞላ ነው ብለው ተቃዋሚዎች ወይም ተጠርጣሪዎች ቢኖሩም ተስፋ ኃይለኛ አንቀሳቃሽ ኃይል ሊሆን ይችላል ሲሉ በድጋሚ ተናግረዋል። በተባበሩት መንግስታት የአየር ንብረት ለውጥ ጉባኤ የታየው እድገት የጋራ ጥቅም ከትርፍ ይልቅ ቅድሚያ ወደሚሰጥባቸው ኢኮኖሚያዊ ሞዴሎች በፍትሐዊ ሽግግር፣ በሰብአዊ ክብር ላይ ብቻ የተመሠረቱ ሳይሆን በአክብሮትና በእውነት ላይ መሆኑን አስረድተው ሆኖም ሀብታም ሀገሮች ድሃ ሀገሮችን በገንዘብ እንዲደግፉና ሰውን ማዕከል ያደረገ አዲስ ዓለም አቀፍ የፋይናንስ ማዕቀፍ በመፍጠር እነዚህን መንግስታት መርዳት እንደሚያስፈልግ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመልእክታቸው ማጠቃለያ በፍቅርና ለአካባቢው እውነተኛ እንክብካቤ ማድረግ አስፈላጊነት ላይ በማትኮር ይህም ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ሲቪክና ፖለቲካዊ ፍቅር ብለው የጠሩትን እንደሚያካትት ተናግረዋል። በማኅበራዊ ሕይወት ውስጥ ማኅበረሰቡን የበለጠ ሰብአዊና የበለጠ ብቁ ለማድረግ ፖለቲካዊ፣ ኢኮኖሚያዊና ባህላዊ አዲስ የፍቅር እሴት ሊሰጠው እንደሚገባ አሳስበው የውዳሴ ላንተ ይሁን ሐዋርያዊ መልእክት በድጋሚ በመጥቀስ ይህም የአየር ንብረት ቀውስን ለመቋቋም ትላልቅ ስልቶችን ለመንደፍ ይረዳል ሲሉ አስረድተዋል። ቅዱስነታቸው በመጨረሻም የስብሰባው ተሳታፊዎች የእንክብካቤ ባህልን ሊያበረታቱና ፍቅርን ለመገንባት አስተዋጽኦ ሊያበረክቱ እንደሚችሉ ያላቸውን ተስፋ ገልጸዋል።
0: አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሰኔ 10 2018 ዓ.ም ዕለታዊ ስርጭታችንን ነው። የሰው ሠራሽ አስተውሎት ቴክኖሎጂን በጦርነት ውስጥ መጠቀም የሚከለክል የጋራ ሰነድ በጄኔቫ መፈረሙ ተነገረ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
2: የቴክኖሎጂ ኩባንያዎችና መንግስታት በወታደራዊ የግድያ ሰንሰለት ውስጥ ጥቅም ላይ የሚውሉ አርቲፊሻል ኢንተለጀንስ ወይም ሰው ሠራሽ አስተውሎት ሥርዓቶችን ማቅረብ እንዲያቆሙ የሚያስገድድ እንዲሁም የዓለም አቀፍ የሰብአዊ ሕግና የሰብአዊ መብት ጥሰቶችን ለመከላከል አስፈላጊ እርምጃዎችን እንዲወስዱ የሚጠይቅ ሰነድ ላይ ከፈረሙት 226 ፈራሚዎች መካከል የዓለም አብያተ ክርስቲያናት ምክር ቤት አንዱ እንደሆነ ተገልጿል። በአርቲፊሻል ኢንተለጀንስ ወይም ሰው ሠራሽ አስተውሎት የሚደገፍ ጦርነት ከጊዜ ወደ ጊዜ የግድያ ዘዴን በፍጥነትና በመጠን እያሰፋው መምጣቱ የተነገረ ሲሆን በተመሳሳይ ጊዜ እነዚህ ለውጦች በዓለም አቀፍ ሕግ ላይ ከሚያደርሱት ተግዳሮቶች የተነሳ የሚያስከትሉትን ገዳይና አስከፊ መዘዞች ለመከላከል የሚያስችል ሙያዊ ወይም አሰራር መፍትሄዎች እንደሌሉም ተገልጿል። ይህን አስቸጋሪ ዳራ በመቃወም የዓለም አብያተ ክርስቲያናት ምክር ቤት መንግስታዊ ያልሆኑ ድርጅቶችን፣ ማህበራትን፣ ባለሙያዎችንና የቴክኖሎጂ ኩባንያ ተወካዮችን ጨምሮ ከሌሎች 225 ፈራሚ አካላት ጋር በመሆን ሰው ሰራሽ አስተውሎትን ለጦርነት መጠቀምን የሚቃወም የጋራ ሰነድ አጽድቀዋል። ሰነዱ በግልጽ ሰው ሰራሽ አስተውሎት ቴክኖሎጂዎችን በማበልጸግ ላይ ያሉ ኩባንያዎችና መንግስታት በወታደራዊ የግድያ ሰንሰለት ውስጥ ጥቅም ላይ እንዲውሉ የታቀዱ የሰው ሰራሽ አስተውሎት ስርዓቶችን ማቅረብ እንዲያቆሙና የሚያቀርቧቸው ማናቸውም የሰው ሰራሽ አስተውሎት ስርዓቶች ለዓለም አቀፍ የሰብአዊ ሕግና ለዓለም አቀፍ የሰብአዊ መብቶች ሕግ ጥሰት ምክንያት ወይም አስተዋጽኦ እንዳያደርጉ ለማረጋገጥ አስፈላጊውን ሁሉ እርምጃ እንዲወስዱ ጥሪ የሚያቀርብ መሆኑም ተገልጿል። ሰነዱ ላይ የመፈረም ስነ ስርዓቱ የተፈጸመው ሰው ሰራሽ አስተውሎት በወታደራዊ መስክና ለዓለም አቀፍ ሰላምና ደህንነት ያለው እንድምታ በሚል ጭብጥ የተባበሩት መንግስታት ድርጅት ትጥቅ የማስፈታት ጉዳዮች ጽህፈት ቤት አማካይነት ከሰኔ 8 እስከ 10 ቀን 2018 ዓ.ም ድረስ በጄኔቫ በተካሄደው ስብሰባ ላይ መሆኑም ጭምር ተገልጿል። ይህ ስብሰባ የተካሄደው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ማግኒፊካ ሂዩማኒታስ ወይም የሰው ልጅ ታላቅነት በሚል ባወጡት ሐዋርያዊ መልእክት ውስጥ ዓለም በሰው ሰራሽ አስተውሎት የሚደገፍ ጦር መሳሪያ ከማምረት እንድትቆጠብ ጥሪ ካቀረቡ ከሳምንታት በኋላ እንደሆነም ተነግሯል። በሰነዱ መሰረት ከመንግስታዊ ወታደራዊ ኤጀንሲዎች ጋር የሚመዋወሉትን ጨምሮ ኩባንያዎች ምርቶቻቸውና አገልግሎቶቻቸው ከሰብአዊ መብት ረገጣና ከዓለም አቀፍ ወንጀሎች ጋር ቀጥተኛ ግንኙነትና አስተዋጽኦ እንዳያደርጉ ወይም በቀጥታ እንዳይገናኙ የሚቻለውን ሁሉ እርምጃ መውሰድ እንዳለባቸው የሚያስገድድ ሲሆን ከዚህም በተጨማሪ ኩባንያዎች እንደዚህ ያሉትን አደጋዎች መከላከል ወይም ትርጉም ባለው መንገድ ማቃለል በማይችሉበት ጊዜ እነዚህን ስምምነቶች መፈጸም እንደሌለባቸው ጭምር የሚያስገድድ መሆኑም ተመላክቷል። ሰነዱ የሚዲያ ዘገባዎችና የፔንታጎን ይፋዊ መግለጫዎችን በመጥቀስ ለአብነትም ፈጣን ኢላማዎችን በሰው ሰራሽ አስተውሎት መሳሪያዎች አማካይነት መፈለግ አሜሪካ ኢራን

0: 126ቱ አካላት በገሃዱ ዓለም ያለው የሰው ሰራሽ አስተውሎት አጠቃቀም ሁኔታ እንደሚያመለክተው የበለጠ አስከፊ ሰብአዊነት የጎደለውና አጥፊ የጦርነት ዘዴዎችን እያመቻቸ መሆኑን ያመላከቱ ሲሆን ከእነዚህ ፈራሚ አካላት መካከል አምነስቲ ኢንተርናሽናልን የመሳሰሉ ዓለም አቀፍ ድርጅቶች እንዲሁም በርካታ የአገር ውስጥ ቡድኖች እንደሚገኙበትም ተገልጿል። ተቋማቱ በማከልም በተለይም ግዙፍ የቋንቋ ሞዴሎችን የመሳሰሉ ስርዓቶችን ኢላማ ለመፈለግ ተግባራት መጠቀሙ ወታደራዊ ተዋናዮችን ወደዚህ አይነት ጦርነት እየገፋ መሆኑ እንደሚያሳስባቸው በመግለጽ ልዩነት፣ ተመጣጣኝነትና ቅድመ ጥንቃቄን ጨምሮ የተለያዩ ዓለም አቀፍ የሰብአዊ ሕግ መሠረታዊ መርሆች ላይከበሩ ይችላል በማለት ያላቸውን ስጋት ገልጸዋል። ፈራሚዎቹ የእነዚህ ቴክኖሎጂዎች ፍጥነትና ስፋት የግብአት መረጃው ተአማኒነት ከሌለው አድሏዊና አብዛኛውን ጊዜ ከሕግ ውጪ በሆነ መንገድ የመነጨ ባህሪ ጋር ተዳምሮ እንደነዚህ አይነት ስርዓቶች የሰብአዊ መብት ረገጣን፣ የሰብአዊነት ላይ የሚፈጸሙ ወንጀሎችንና የጦር ወንጀሎችን በማስፋፋት ላይ መሆናቸውን አስጠንቅቀው ከዚህም በላይ በአጠቃቀማቸው ዙሪያ ያለው ግልጽነትን የማጣት ተግዳሮት ስህተቶች በሚከሰቱበት ጊዜ የሞራል ወይም ሕጋዊ ኃላፊነትን የመወጣት ዕድልን በእጅጉ ይጎዳል ብለዋል። ሰነዱ በተጨማሪም ኢላማ ለማድረግ ጥቅም ላይ የሚውሉት የሰው ሰራሽ አስተውሎት ስርዓቶች የመጨረሻውን የመግደል ውሳኔ ባይወስኑም መጠነ ሰፊ አውቶማቲክ የግድያ ማጽደቂያ ዘዴዎች ሊሆኑ ስለሚችሉ ትክክል ያልሆነ መረጃን በመስጠት የሰውን ኃላፊነትና ትጋትን ሊያስወግዱ ይችላሉ ያለ ሲሆን፣ በዚህም ምክንያት የጅምላ ግድያዎችን ለማፋጠንና ለማስፋፋት አስተዋጽኦ ያደርጋሉ ብለዋል። እነዚህ ስርዓቶች የህይወትና ሞት ጉዳዮችን ወደ ቀላል የመተግበሪያ መድረክ በመቀነስ ሰብአዊነትን ያጎድላሉ ያለው ሰነዱ የሰውን ህይወት የማጥፋት ውሳኔ ጥልቅ የሞራልና ህጋዊ ክብደት ስላለው በሰው ሰራሽ አስተውሎት ስርዓቶች የመነጩ ምክሮችን መቀበል ወይም አለመቀበል ወደሚሉ ውይይቶች ፈጽሞ መውረድ እንደሌለበት በአጽንኦት ገልጿል። ወታደራዊ ኃይሎች በእንደነዚህ አይነት ፍጥነትና መጠን ኢላማዎችን ለመለየት በሰው ሰራሽ አስተውሎት ላይ ሲተማመኑ የሰው ልጅ ሀሳቦች ችላ እየተባሉ እንደሚመጡና ጭካኔ የተሞላባቸው የጅምላ ጥቃቶች ሊከሰቱ እንደሚችል በማሳሰብ በዚህም ምክንያት በዓለም አቀፍ የሰብአዊ ሕግ ላይ የተቀመጠው የቅድመ ጥንቃቄ መርህ በቀጥታ ይጣሳል ብለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
1: አድማጮቻችን፣ የዛሬ የረቡዕ የሰኔ 10 2018 ዓ.ም ዕለታዊ ስርጭታችን እዚህ ላበቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን ብትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ

የሰኔ 10 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የረቡዕ የሰኔ 10 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ በስፔን ህዝብ እምነትና ደስታ ተጽናንቻለሁ ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአካባቢ ቀውስ የማህበራዊና ኢኮኖሚያዊ ቀውስ ገጽታ ነው ማለታቸው መገለጹን የሚያመለክት ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። የሰው ሰራሽ አስተውሎት ቴክኖሎጂን በጦርነት ውስጥ መጠቀም የሚከለክል የጋራ ሰነድ በጄኔቫ መፈረሙ መነገሩን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ኃይለ ጊዮርጊስ ከባልደረቦቼ ዮሐንስ መኮንንና ዘላለም ኃይሉ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ በስፔን ሕዝብ እምነትና ደስታ ተጽናንቻለሁ ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ ዘወትር ረቡዕ ዕለት ከቫቲካን ሆነው የጠቅላላ የትምህርተ ክርስቶስ አስተምሮ እንደሚያደርጉ ይታወቃል። በዚህም መሰረት ቅዱስነታቸው በሰኔ 10 2018 ዓ.ም ተመረጠ። በቫቲካን በሚገኘው የቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናን ያደረጉት የጠቅላላ የትምህርተ ክርስቶስ አስተምሮ ርዕሳቸው ከሳምንት በፊት ከግንቦት 29 እስከ ሰኔ 6 2018 ዓ.ም ተመረጠ በስፔን ቀና ብላችሁ ተመልከቱ በሚል መሪ ቃል የጵጵስና ዘመናቸው አራተኛው ሐዋርያው ጉብኝት የተመለከተ አስተምሮ ማድረጋቸው ተገለጸ ሲሆን በስፔን ሕዝብ እምነትና ደስታ ተጽናንቻለሁ ማለታቸው ተገልጿል። ክቡራንና ክብራት አድማጮቻችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በወቅቱ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን በሚገባ ለመረዳት ያስችላችሁ ዘንድ በቅድሚያ በእለቱ የተነበበውን የመጽሐፍ ቅዱስ ቃል እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።

እናንተም ገና አራት ወር ቀርቶታል፣ ከዚያም በኋላ መከር ይሆናል ትሉ የለምን? እኔ ግን ቀና በሉና እርሻዎቹን ለመከር እንደደረሱ ተመልከቱ እላችኋለሁ። እኔም ያልደከማችሁበትን እንድታጭዱ ላኳችሁ። ሌሎች በሥራ ደከሙ፣ እናንተ ግን በድካማቸው ፍሬ ተጠቀማችሁ። የዮሐንስ ወንጌል ምዕራፍ 4 ቁጥር 35 እና አልፎም ቁጥር 38 ላይ እንደተጠቀሰው።

ክቡራንና ክቡራት አድማጮቻችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በወቅቱ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን እንደሚከተለው አሰናድተነዋል። እንድትከታተሉን አሁንም በድጋሚ እንጋብዛለን።

0: ውድ ወንድሞቼና እህቶቼ እንደምን አረፈዳችሁ? እንኳን ደህና መጣችሁ። ባለፈው ሳምንት ወደ ስፔን ባደረኩት ሐዋርያዊ ጉብኝት ላይ አንዳንድ አስተያየቶችን ዛሬ ማካፈል እፈልጋለሁ። ማድሪድን፣ ባርሴሎናን፣ የሞንሴራትን ገዳም እና የካናሪ ደሴቶችን ጎብኝቻለሁ። በአራት የአፍሪካ አገሮች ረዥም ጉዞ ካደረግኩ በኋላ በዚህ ጊዜ ጥንታዊና በጣም የበለጸገ የካቶሊክ ባህል ባለባት የአውሮፓ አገር ውስጥ ተገኘው። እናም ዛሬ በስፔን ጉልህ የሆነ ማኅበራዊና ባህላዊ ለውጦችን ባሳየችው ስፍራ ርዕሰ ሊቃነ ጳጳሳቱን በሁሉም ቦታ በጉጉትና ለማዳመጥ ዝግጁ ሆነው እንደ ተቀበሉ ግልጽ ሆነ። ለዚህም ለእግዚአብሔርና ለመላው የስፔን ሕዝብ፣ ለንጉሡና ለሲቪል ባለሥልጣናት፣ ለጳጳሳትና ለቤተ ክርስቲያን ማኅበረሰቦች ሞቅ ያለ ምስጋናዬን አቀርባለሁ። የእግዚአብሔር ሕዝብ እምነታቸውንና ፍቅራቸውን በደስታ በመግለጻቸው ትልቅ መጽናኛ ሰጥተውኛል። እኔ በበኩሌ የሮም ጳጳስ እንደ መሆኔ መጠን ሁልጊዜ ኅብረትን፣ ውይይትንና በልዩነት አንድነትን በማበረታታት እያንዳንዱን የመከፋፈልና የግጭት ዐይነት እንዲያሸንፉ ምዕመናንን አበረታታቸዋለሁ። ይህ የቅዱስ ጴጥሮስ ተተኪ አገልግሎት ነው። ይህም በሐዋርያዊ ጉዞአችን ውስጥ የተወሰነ አገላለጽ የሚያገኝ አገልግሎት ነው። እያንዳንዱ ጊዜ ከጎበኘዋቸው አገሮች የቤተ ክርስቲያንና ማኅበራዊ ሁኔታዎች ጋር የሚስማማ ነው። በስፔን ሁኔታ በእያንዳንዱ ዕድሜና ሁኔታ ያሉ ሰዎች የሊቀ ጳጳሱን ጉብኝት ምን ያህል በጉጉት እንደሚጠብቁ በደስታ ማየት ችያለሁ። በየትኛውም ቦታ በታላቅ ሞቅ ያለ አቀባበል የሚያደርጉልኝን ብዙ ሰዎች አግኝቻለሁ። ይህ እውነታ ቀላል ተደርጎ ሊወሰድ የሚገባው አልነበረም፣ እናም ሊታሰብበት የሚገባ ነው። በተፈጥሮ እንዲህ አይነቱ ተሳትፎ የስፔንን ሕዝብ እምነት ይገልጻል። በተመሳሳይ ጊዜ እኔ እንደተናገርኩት በእውነተኛና ጥልቅ መሠረት ላይ አንድነትን የማግኘት ሰፊ ፍላጎትን እንደሚገልጽ አምናለሁ። ይህም በርዕዮተ ዓለምም ሆነ ከከፊል ፍላጎቶች ላይ የተመሠረተ አይደለም። በመጨረሻው ትንተና ክርስቶስ ብቻ ሊያረጋግጥ የሚችለውና ወንጌል በሚያስፈልገው መንገድ በባህል ውስጥ በማካተት በዚያ አማካኝነት በሰዎች ሕይወት ውስጥ ሊያስተላልፈው የሚችለው መሠረታዊ ሐሳብ መግለጽ ነው። መልእክቱ ለእነዚህ ፍላጎቶች ሙሉ በሙሉ መልስ እንዲመልስ ሊያደርገው ይችላል፣ ምክንያቱም የእውነት ፍለጋና የፍትሕ ጥማት ስላለ ነው። በማድሪድና በባርሴሎና በታላቅ ካቴድራል እንዲሁም በዘመናዊ ስታዲየሞች ተሰብስበን ነበር። በሞንሴራት ገዳም የመቁጠሪያ ጸሎት ጸልየን ነበር። በሳግራዳ ፋሚሊያ ቅዱስ ቤተሰብ ማለት ነው፣ ግርማ ሞገስ ያለው መልእክት የድንጋይና የብርሃን ሲምፎኒ ወይም የብርሃንና የቀለማት ስብጥር ለሁሉም ሰው የክርስቲያን ምስጢር የሚናገር ክብረ በዓልን አክብረናል። ይህ የጥንታዊና ዘመናዊ የካቶሊክ ባህልና የዘመናዊ ባህል መገጣጠም የአውሮፓን ባህሪ የማይገመተውን ሀብቷን ያለፈ ታሪክ ሳይሆን ሕያው እውነታ እንደሆነ በገዛ ዓይኔ እንድገነዘብ አስችሎኛል። ዛሬ ባለው ዓለም አቀፍ ዓለም ውስጥ ወሳኝ ተግዳሮቶቹ ባሉበት ዓለም ውስጥ ኢንቨስት በማድረግ በጥንቃቄ ሊጠበቅ የሚገባው ቅርስ ነው። ሰላም፣ የተቀናጀ ስነ ምዕዳር፣ ፍትሐዊና ዘላቂ ልማትና ለሰው ልጅ ክብር አክብሮት መስጠትን ባካተተ መልኩ ማለት ነው። እነዚህ ፈተናዎች ሁለተኛው የቫቲካን ጉባኤን በመግለጽ የተገነዘባቸውና የሚቀጥለው የቤተ ክርስቲያን አስተምሮ የመለሳቸው ናቸው። ይህም በቅርቡ በሰው ሠራሽ የማሰብ ችሎታ ዘመን የሰውን ልጅ ለመጠበቅ ያለመ በላቲን ቋንቋ ማግኒፊካ ሁማኒታስ፣ በአማርኛው አስደናቂ ሰብአዊነት የተሰኘው ጳጳሳዊ መልእክት ነው። በተለያዩ ስብሰባዎች የሊቀ ጳጳሱን ድምፅ የዛሬውን የሰው ልጅ የተስፋ ወንጌልን ማዳመጥ አስፈላጊ መሆኑን በማታለል የእድገት ሞዴል አሉታዊ ውጤቶች በጣም የተፈተነ መሆኑን ገልጫለሁ። ይህ ፍላጎት ማዳመጥ በቻልኳቸው ብዙ ምስክርነቶች ውስጥ አንዳንድ ጊዜ የሚንቀሳቀሱ አንዳንድ ጊዜ የሚያነጹ ምስክሮችን፣ ከሁሉም በላይ ደግሞ በትናንሽ ልጆችና በድሆች ላይ ተገንዝቤያለሁ። በቁምስና ውስጥ የጻፈልኝን ደብዳቤ ያነበበ አንድ ልጅ አንዳንድ የጥቃት ሰለባ እንዲሰሙ የሚጠይቁ በእስር ቤት ውስጥ ይጠብቁኝ የነበሩት የሕግ ታራሚዎች፣ በጭንቀትና በምቾት የተሞሉ ወጣቶች፣ በካናሪ ደሴቶች ውስጥ በሚገኙ የመቀበያ ማዕከላት ውስጥ ያሉ ስደተኞችን ጭምር ጎብኝቻለሁ። በካናሪ ደሴቶች በጉዞአችን የመጨረሻ መዳረሻ አጠቃላይ ግንዛቤ የተሰጠኝ እዚያ ነበር። በአንድ በኩል በዚያ ደሴት ጂኦግራፊያዊ አቀማመጥና በሌላ በኩል ደግሞ በአብዛኛው ከአፍሪካ የሚመጡ ብዙ ቁጥር ያላቸውን ከቀያቸው ተገደው የተሰደዱትን ስደተኞች የምትቀበል የአካባቢ ቤተ ክርስቲያን እውነታ ነው። የስደት ክስተት ውስብስብና ተፈጥሯዊና የተቀናጀ የድርጊት እቅዶችን እንደሚፈልግ አቃለው። ነገር ግን ይህ ትርጓሜ የተለየና ሰፊ እይታን ይከፍታል። በዛሬው ዓለም ወንጌልን እንደገና እንድናነብ እንዴት እንደተጠራን እንድንረዳ ያስችለናል። የባህሎቻችን ስጦታዎች እርስ በርስ እንድንለዋወጥ በተለይም የክርስቶስ መልእክት ፍሬያማነት ያስገኛቸውን ውጤቶች ማለት ነው። ከነዚህ ፍሬዎች አንዱ በሰዎችና በሰዎች መካከል የሚደረግ ውይይት በወንድማማችነት መንፈስ ውስጥ መገናኘት ሲሆን፣ ይህም የእርስ በርስ እሴቶችን እንድናገኝና እንድናደንቅ ያስችለናል። ይህ መንገድ ቀላል አይደለም። በጎ ፍቃድንና የእግዚአብሔርን እርዳታ ይጠይቃል። ነገር ግን ወደ ፍቅር ስልጣኔ የሚመራ መንገድ ነው። ውድ ወንድሞቼና እህቶቼ፣ የዚህ ሐዋርያዊ ጉዞ መሪ ቃል በስፓኒሽ ቋንቋ አልዛድ ላ ሚራዳ ቀና ብላችሁ ተመልከቱ በአማርኛው የዮሐንስ ወንጌል ምዕራፍ 4 ቁጥር 35 ላይ እንደተገለጸው የተሰኘው ነበር። እነዚህ የኢየሱስ ቃላት ለመጀመሪያዎቹ ደቀ መዛሙርቱ የተነገሩት በሰዎችና በሕዝቡ መካከል የሕይወትን የእውነትንና የሙላትን ፍላጎት እንዲያዩ ለማስተማር ነው። ጌታ እነዚህን ቃላት በመጀመሪያ ደግሞ ይነግረኛል። እናም በጸጋው በዚህ ጉዞ ውስጥም አጋጥሞኛል። ዛሬ ይህንን ግብዣ ከእናንተ ጋር ልጋራ እፈልጋለሁ። ዐይኖቻችንን እናንሣ። ጎረቤቶቻችንን፣ ሰዎችን፣ ዓለምን በእግዚአብሔር ዐይን ማለትም በፍቅር በአክብሮትና በርኅራዬ መመልከት ከኢየሱስ መማር ይኖርብናል። በመጨረሻም ለዚህ ሐዋርያዊ ጉብኝት ስኬት የጸለዩትን ሁሉ በተለይም በስፔን ለእግዚአብሔር ምስጋና ይሁንና እጅግ ብዙ ለሆኑት አስተዋይ መነኮሳት ማመስገን እፈልጋለሁ። በድንግል ማርያም አማላጅነት የበተንኳቸው ዘሮች ብዙ ፍሬ እንዲያፈሩ መጸለያችሁን ቀጥሉ። አመሰግናለሁ። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከግንቦት 29 እስከ ሰኔ 6 2018 ዓ.ም በስፔን ቀና ብላችሁ ተመልከቱ በሚል መሪ ቃል የጵጵስና ዘመናቸው አራተኛ ሐዋርያዊ ጉብኝት በተመለከተ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን፣ ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሰኔ 10 2018 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአካባቢ ቀውስ የማኅበራዊና ኢኮኖሚያዊ ቀውስ ገጽታ ነው ማለታቸው ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
1: ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአካባቢ ቀውስ የማኅበራዊና ኢኮኖሚያዊ ቀውስ ገጽታ ነው ሲሉ ገለጹ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአየር ንብረት ቀውስን አስመልክቶ በኦስትሪያ ለሚካሄደው 10ኛው ዓለም አቀፍ ጉባኤ በላኩት የቪዲዮ መልእክት በአየር ንብረት ቀውስ ላይ ለመወያየት እምነት፣ ተስፋና ፍቅር አስተዋጽኦ ሊያበረክቱ እንደሚችሉ ገልጸው ይህም ከቀላል የአካባቢ ጉዳቶች አልፎ በማኅበራዊ በሥነ ምግባራዊና በኢኮኖሚያዊ ጉዳዮች ላይ እንደሚያተኩር አስረድተዋል። ለአየር ንብረት ቀውስ ውጤታማ ምላሽ ለመስጠት በኅብረተሰባችን መሠረት ላይ የተገነቡና የሁሉ ሰው እኩል ክብርና መብት የተመለከቱ ማኅበራዊና ስነ ምግባራዊ ጉዳዮችን መፍታት አለብን ሲሉ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ማክሰኞ ሰኔ 9 2018 ዓ.ም ይፋ ባደረጉት የቪዲዮ መልእክት ተናግረዋል። የአካባቢ ቀውስ የተናጠል ጉዳይ ሳይሆን ይልቁንም የዘመናዊው ማኅበራዊ እና ኢኮኖሚያዊ ቀውስ ስነ ምግባራዊ ገጽታ ነው ሲሉ በሰው ሠራሽ አስተውሎት ዘመን የሰውን ልጅ ከጉዳት ለመጠበቅ በማሰብ በቅርቡ ይፋ ባደረጉት የሰው ልጅ ታላቅነት የሚለውን ሐዋርያዊ መልእክት ጠቅሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለአካባቢ ቀውስ ምላሽ ለመስጠት የሚረዱ ሦስት ጭብጦች እነርሱም እምነት፣ ተስፋና ፍቅር መሆናቸውን በቪየና በተካሄደው 10ኛው የኦስትሪያ ዓለም አቀፍ ጉባኤ በላኩት መልእክት የገለጹ ሲሆን መልእክታቸውም የአየር ንብረት ቀውስን በማስመልከት ለሚደረግ ውይይት መፍትሄዎችንና ሐሳቦችን ለማቅረብ ያለመ እንደሆነ ታውቋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ የሰው ልጅ ታላቅነት በሚለው ሐዋርያዊ መልእክታቸው የሁሉም ሰው እኩል ክብርና መሠረታዊ መብቶች አስፈላጊነትን በማስታወስ የጋራ ጥቅም መርሆችን፣ የሸቀጦች ዓለም አቀፍ መዳረሻን፣ የድጎማ ድጋፍን፣ የአንድነትና የማኅበራዊ ፍትሕ መሪዎችን በአግባቡ በመተግበር በበቂ ሁኔታ ማረጋገጥ ይቻላል ብለዋል። እነዚህ አስፈላጊ የሆኑ የግልና ማኅበራዊ ጉዳዮች ከአየር ንብረት ቀውስ ጋር በቅርበት የተቆራኙ ናቸው ብለው የአየር ንብረት ቀውስ ሰፋ ያለ ማኅበራዊና ኢኮኖሚያዊ ቀውስ አንዱ መገለጫ ነው ሲሉ ተናግረው እነዚህ ችግሮች ካልተፈቱ አካባቢን ለመጠበቅ የሚቀርቡ ምንም አይነት የቴክኒክ መፍትሄዎች የሚፈለገውን ግብ ማሳካት እንደማይችሉ ገልጸው በዚህ ረገድ መፍትሄዎች በሚዘጋጁበት ወቅት ለድሆችና ለአካባቢ ቀውስ ተጋላጭ ለሆኑ ሰዎች ልዩ ትኩረት መስጠት አስፈላጊ መሆኑን አጥብቀው ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ህብረተሰባችንን የሚነኩ የተለያዩ ጉዳዮች እርስ በርስ መያያዛቸውን የሚገልጽ ባለብዙ ገጽታ አቀራረብ በእምነት እይታ ላይ የተመሠረተ መሆኑን ጠቁመው ዓለማችን በእግዚአብሔር የተፈጠረችና በተፈጥሮዋ ጥሩ እንደሆነች የሚያምኑ ሰዎች ይህ የእምነታቸው መስፈርት ስለሆነ ፍጥረትን ለመንከባከብ የበለጠ ኃላፊነት እንዲወስዱ ይገደዳሉ ሲሉ አብራርተዋል። ነፍሲሔር ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ውዳሴ ላንተ ይሁን በሚል ርዕስ እንደ ጎርጎሮሳውያኑ በ2015 ዓ.ም ይፋ ባደረጉት ሐዋርያዊ መልእክታቸው የእግዚአብሔርን የእጅ ሥራ ጠባቂዎች የመሆን ጥሪያችንን መኖር ለበጎ ሕይወት አስፈላጊ ነው ያሉትን በመጥቀስ የተለያዩ በርካታ ሃይማኖቶች ፍጥረትን እንደ መለኮታዊ ስጦታ እንደሚረዱትና የሕይወት ቅድስናን እንደሚደግፉ ተናግረው ሃይማኖታዊ እምነት ሕይወትን ለመጠበቅና ተፈጥሮን ለመንከባከብ ያለውን ጠቅላላ ፍላጎት ያጠናክራል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ዛሬ በዓለም ላይ ባሉ ተግዳሮቶችና ውጥረቶች ምክንያት ለፍጥረት አክብሮት ማጣት፣ የተፈጥሮ ሀብቶችን በመበዝበዝና በአየር ንብረት ለውጥ ምክንያት የኑሮ ጥራት ቀስ በቀስ በመቀነሱ ሰላም አደጋ ላይ እንደሚወድቅ ያለው ግንዛቤ እየጨመረ መጥቷል ብለዋል። በተጨማሪም በአየር ንብረት ጉዳዮች ላይ የሚደረጉ ድርድሮች ውስጥ ብዙውን ጊዜ የአቅጣጫ ለውጥ ፍርሃት፣ ስልጣን የማጣት ፍርሃትና እርግጠኛ ያልሆኑ ውጤቶችን መፍራት እንደሚኖር ጠቅሰው በዚህ ረገድ ዓለም አቀፍ ትብብርን ተያያዥና ወደፊት የሚመራ ባለብዙ ወገንተኝነት በመሆን እነዚህን ፍርሃቶች ማሸነፍ እንደሚቻል አስረድተዋል። የሃይማኖት መሪዎችና ማኅበረሰቦች በዚህ ውስጥ ትልቅ ሚና ሊጫወቱ እንደሚችሉ አጽንኦት ሰጥተው ምክንያቱም መጽሐፍ ቅዱስ የሰዎች ፍርሃት በተስፋ እንዴት ሊወገድ እንደሚችል በሚገልጹ ምሳሌዎች የተሞላ ነው ብለው ተቃዋሚዎች ወይም ተጠርጣሪዎች ቢኖሩም ተስፋ ኃይለኛ አንቀሳቃሽ ኃይል ሊሆን ይችላል ሲሉ በድጋሚ ተናግረዋል። በተባበሩት መንግስታት የአየር ንብረት ለውጥ ጉባኤ የታየው እድገት የጋራ ጥቅም ከትርፍ ይልቅ ቅድሚያ ወደሚሰጥባቸው ኢኮኖሚያዊ ሞዴሎች በፍትሐዊ ሽግግር፣ በሰብአዊ ክብር ላይ ብቻ የተመሠረቱ ሳይሆን በአክብሮትና በእውነት ላይ መሆኑን አስረድተው ሆኖም ሀብታም ሀገሮች ድሃ ሀገሮችን በገንዘብ እንዲደግፉና ሰውን ማዕከል ያደረገ አዲስ ዓለም አቀፍ የፋይናንስ ማዕቀፍ በመፍጠር እነዚህን መንግስታት መርዳት እንደሚያስፈልግ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመልእክታቸው ማጠቃለያ በፍቅርና ለአካባቢ እውነተኛ እንክብካቤ ማድረግ አስፈላጊነት ላይ በማትኮር ይህም ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ሲቪክና ፖለቲካዊ ፍቅር ብለው የጠሩትን እንደሚያካትት ተናግረዋል። በማኅበራዊ ሕይወት ውስጥ ማኅበረሰቡን የበለጠ ሰብአዊና የበለጠ ብቁ ለማድረግ ፖለቲካዊ፣ ኢኮኖሚያዊና ባህላዊ አዲስ የፍቅር እሴት ሊሰጠው እንደሚገባ አሳስበው የውዳሴ ላንተ ይሁን ሐዋርያዊ መልእክት በድጋሚ በመጥቀስ ይህም የአየር ንብረት ቀውስን ለመቋቋም ትላልቅ ስልቶችን ለመንደፍ ይረዳል ሲሉ አስረድተዋል። ቅዱስነታቸው በመጨረሻም የስብሰባው ተሳታፊዎች የእንክብካቤ ባህልን ሊያበረታቱና ፍቅርን ለመገንባት አስተዋጽኦ ሊያበረክቱ እንደሚችሉ ያላቸውን ተስፋ ገልጸዋል።
0: አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሰኔ 10 2018 ዓ.ም ዕለታዊ ስርጭታችንን ነው። የሰው ሠራሽ አስተውሎት ቴክኖሎጂን በጦርነት ውስጥ መጠቀም የሚከለክል የጋራ ሰነድ በጄኔቫ መፈረሙ ተነገረ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
2: የቴክኖሎጂ ኩባንያዎችና መንግስታት በወታደራዊ የግድያ ሰንሰለት ውስጥ ጥቅም ላይ የሚውሉ አርቲፊሻል ኢንተለጀንስ ወይም ሰው ሠራሽ አስተውሎት ሥርዓቶችን ማቅረብ እንዲያቆሙ የሚያስገድድ እንዲሁም የዓለም አቀፍ የሰብአዊ ሕግና የሰብአዊ መብት ጥሰቶችን ለመከላከል አስፈላጊ እርምጃዎችን እንዲወስዱ የሚጠይቅ ሰነድ ላይ ከፈረሙት 226 ፈራሚዎች መካከል የዓለም አብያተ ክርስቲያናት ምክር ቤት አንዱ እንደሆነ ተገልጿል። በአርቲፊሻል ኢንተለጀንስ ወይም ሰው ሠራሽ አስተውሎት የሚደገፍ ጦርነት ከጊዜ ወደ ጊዜ የግድያ ዘዴን በፍጥነትና በመጠን እያሰፋው መምጣቱ የተነገረ ሲሆን በተመሳሳይ ጊዜ እነዚህ ለውጦች በዓለም አቀፍ ሕግ ላይ ከሚያደርሱት ተግዳሮቶች የተነሳ የሚያስከትሉትን ገዳይና አስከፊ መዘዞች ለመከላከል የሚያስችል ሙያዊ ወይም አሰራር መፍትሄዎች እንደሌሉም ተገልጿል። ይህን አስቸጋሪ ዳራ በመቃወም የዓለም አብያተ ክርስቲያናት ምክር ቤት መንግስታዊ ያልሆኑ ድርጅቶችን፣ ማህበራትን፣ ባለሙያዎችንና የቴክኖሎጂ ኩባንያ ተወካዮችን ጨምሮ ከሌሎች 225 ፈራሚ አካላት ጋር በመሆን ሰው ሰራሽ አስተውሎትን ለጦርነት መጠቀምን የሚቃወም የጋራ ሰነድ አጽድቀዋል። ሰነዱ በግልጽ ሰው ሰራሽ አስተውሎት ቴክኖሎጂዎችን በማበልጸግ ላይ ያሉ ኩባንያዎችና መንግስታት በወታደራዊ የግድያ ሰንሰለት ውስጥ ጥቅም ላይ እንዲውሉ የታቀዱ የሰው ሰራሽ አስተውሎት ስርዓቶችን ማቅረብ እንዲያቆሙና የሚያቀርቧቸው ማናቸውም የሰው ሰራሽ አስተውሎት ስርዓቶች ለዓለም አቀፍ የሰብአዊ ሕግና ለዓለም አቀፍ የሰብአዊ መብቶች ሕግ ጥሰት ምክንያት ወይም አስተዋጽኦ እንዳያደርጉ ለማረጋገጥ አስፈላጊውን ሁሉ እርምጃ እንዲወስዱ ጥሪ የሚያቀርብ መሆኑም ተገልጿል። ሰነዱ ላይ የመፈረም ስነ ስርዓቱ የተፈጸመው ሰው ሰራሽ አስተውሎት በወታደራዊ መስክና ለዓለም አቀፍ ሰላምና ደህንነት ያለው እንድምታ በሚል ጭብጥ የተባበሩት መንግስታት ድርጅት ትጥቅ የማስፈታት ጉዳዮች ጽህፈት ቤት አማካይነት ከሰኔ 8 እስከ 10 ቀን 2018 ዓ.ም ድረስ በጄኔቫ በተካሄደው ስብሰባ ላይ መሆኑም ጭምር ተገልጿል። ይህ ስብሰባ የተካሄደው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ማግኒፊካ ሂዩማኒታስ ወይም የሰው ልጅ ታላቅነት በሚል ባወጡት ሐዋርያዊ መልእክት ውስጥ ዓለም በሰው ሰራሽ አስተውሎት የሚደገፍ ጦር መሳሪያ ከማምረት እንድትቆጠብ ጥሪ ካቀረቡ ከሳምንታት በኋላ እንደሆነም ተነግሯል። በሰነዱ መሰረት ከመንግስታዊ ወታደራዊ ኤጀንሲዎች ጋር የሚመዋወሉትን ጨምሮ ኩባንያዎች ምርቶቻቸውና አገልግሎቶቻቸው ከሰብአዊ መብት ረገጣና ከዓለም አቀፍ ወንጀሎች ጋር ቀጥተኛ ግንኙነትና አስተዋጽኦ እንዳያደርጉ ወይም በቀጥታ እንዳይገናኙ የሚቻለውን ሁሉ እርምጃ መውሰድ እንዳለባቸው የሚያስገድድ ሲሆን ከዚህም በተጨማሪ ኩባንያዎች እንደዚህ ያሉትን አደጋዎች መከላከል ወይም ትርጉም ባለው መንገድ ማቃለል በማይችሉበት ጊዜ እነዚህን ስምምነቶች መፈጸም እንደሌለባቸው ጭምር የሚያስገድድ መሆኑም ተመላክቷል። ሰነዱ የሚዲያ ዘገባዎችና የፔንታጎን ይፋዊ መግለጫዎችን በመጥቀስ ለአብነትም ፈጣን ኢላማዎችን በሰው ሰራሽ አስተውሎት መሳሪያዎች አማካይነት መፈለግ አሜሪካ ኢራን ላይ የምትወስደውን ጥቃት ፍጥነትና መጠን እንዲሁም ስፋትና የማጥፋት ኃይሉን እንዲጨምር አስችሏታል ያለ ሲሆን በእስራኤል የጦር ኃይሎችም ጥቅም ላይ የዋሉ ስርዓቶችን በተመለከተም ተመሳሳይ ግምገማዎች ሊደረጉ እንደሚችልም አክሏል። ሰነዱ እንደገለጸው እንደነዚህ አይነት ያሉ ቴክኖሎጂዎች በሕይወትና በሞት በሚወሰኑ ውሳኔዎች ውስጥ የሰውን ልጅ ኃላፊነት የሚያቃልሉና ዓለም አቀፍ ወንጀሎችን በግልጽ ከሚታየው ስልተ ቀመር ተጨባጭነት ያለው ሽፋን ለመደበቅ እንዲሁም በተመሳሳይ ጊዜ ከተጠያቂነት ለማምለጥም እንደሚረዱ ተገልጿል። በሰነዱ ላይ የፈረሙ 226 አካላት በገሃዱ ዓለም ያለው የሰው ሰራሽ አስተውሎት አጠቃቀም ሁኔታ እንደሚያመለክተው የበለጠ አስከፊ ሰብአዊነት የጎደለውና አጥፊ የጦርነት ዘዴዎችን እያመቻቸ መሆኑን ያመላከቱ ሲሆን ከእነዚህ ፈራሚ አካላት መካከል አምነስቲ ኢንተርናሽናልን የመሳሰሉ ዓለም አቀፍ ድርጅቶች እንዲሁም በርካታ የአገር ውስጥ ቡድኖች እንደሚገኙበትም ተገልጿል። ተቋማቱ በማከልም በተለይም ግዙፍ የቋንቋ ሞዴሎችን የመሳሰሉ ስርዓቶችን ኢላማ ለመፈለግ ተግባራት መጠቀሙ ወታደራዊ ተዋናዮችን ወደዚህ አይነት ጦርነት እየገፋ መሆኑ እንደሚያሳስባቸው በመግለጽ ልዩነት፣ ተመጣጣኝነትና ቅድመ ጥንቃቄን ጨምሮ የተለያዩ ዓለም አቀፍ የሰብአዊ ሕግ መሠረታዊ መርሆች ላይከበሩ ይችላል በማለት ያላቸውን ስጋት ገልጸዋል። ፈራሚዎቹ የእነዚህ ቴክኖሎጂዎች ፍጥነትና ስፋት የግብአት መረጃው ተአማኒነት ከሌለው አድሏዊና አብዛኛውን ጊዜ ከሕግ ውጪ በሆነ መንገድ የመነጨ ባህሪ ጋር ተዳምሮ እንደነዚህ አይነት ስርዓቶች የሰብአዊ መብት ረገጣን፣ የሰብአዊነት ላይ የሚፈጸሙ ወንጀሎችንና የጦር ወንጀሎችን በማስፋፋት ላይ መሆናቸውን አስጠንቅቀው ከዚህም በላይ በአጠቃቀማቸው ዙሪያ ያለው ግልጽነትን የማጣት ተግዳሮት ስህተቶች በሚከሰቱበት ጊዜ የሞራል ወይም ሕጋዊ ኃላፊነትን የመወጣት ዕድልን በእጅጉ ይጎዳል ብለዋል። ሰነዱ በተጨማሪም ኢላማ ለማድረግ ጥቅም ላይ የሚውሉት የሰው ሰራሽ አስተውሎት ስርዓቶች የመጨረሻውን የመግደል ውሳኔ ባይወስኑም መጠነ ሰፊ አውቶማቲክ የግድያ ማጽደቂያ ዘዴዎች ሊሆኑ ስለሚችሉ ትክክል ያልሆነ መረጃን በመስጠት የሰውን ኃላፊነትና ትጋትን ሊያስወግዱ ይችላሉ ያለ ሲሆን በዚህም ምክንያት የጅምላ ግድያዎችን ለማፋጠንና ለማስፋፋት አስተዋጽኦ ያደርጋሉ ብለዋል። እነዚህ ስርዓቶች የሕይወትና ሞት ጉዳዮችን ወደ ቀላል የመተግበሪያ መድረክ በመቀነስ ሰብአዊነትን ያጎድላሉ ያለው ሰነዱ የሰውን ሕይወት የማጥፋት ውሳኔ ጥልቅ የሞራልና ሕጋዊ ክብደት ስላለው በሰው ሰራሽ አስተውሎት ስርዓቶች የመነጩ ምክሮችን መቀበል ወይም አለመቀበል ወደሚሉ ውይይቶች ፈጽሞ መውረድ እንደሌለበት በአጽንኦት ገልጿል። ወታደራዊ ኃይሎች በእንደነዚህ አይነት ፍጥነትና መጠን ኢላማዎችን ለመለየት በሰው ሰራሽ አስተውሎት ላይ ሲተማመኑ የሰው ልጅ ሐሳቦችን ላይ የተባሉ እንደሚመጡና ጭካኔ የተሞላባቸው የጅምላ ጥቃቶች ሊከሰቱ እንደሚችል በማሳሰብ በዚህም ምክንያት በዓለም አቀፍ የሰብአዊ ሕግ ላይ የተቀመጠው የቅድመ ጥንቃቄ መርህ በቀጥታ ይጣሳል ብለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: አድማጮቻችን የዛሬ የረቡ የሰኔ 10 2018 ዓ.ም ተምረት ለታዊ ስርጭታችን እዚህ ላበቃ። ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።